0: እና ማሪኮ ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ለሎራ ደላ ኖስታ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ለሎራ ደላ ኖስታ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ለሎራ ደላ ኖስታ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ለሎራ ደላ ኖስታ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ለሎራ ደላ ኖስታ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ለሎራ ደላ ኖስታ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ለሎራ ደላ ኖስታ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ለሎራ ደላ ኖስታ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ለሎራ ደላ ኖስታ ማርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሱ ለሎራ ደላ ኖስታ ማርቴ አሜን።